ኖቤቴ ምንቼ ተብሽማ ተወዴት አባቴ እሞትልሻለሁ አላልከኝም ወይ እንኳን ልትሞትልኝ ታመምክልኝ ወይ ታመምክልኝ ወይ